0: መካከል መጂ ገንዲ ነበር ጀም ገሪ መኞም ጂ ገንዲ ነበር ጀም ናሲበኩ ኩምበ ለይሳን ላይት ጂ ማላረው ፒር ማላረው ፒር መገልገል ባምቡላን
1: መገልገል ማምቡላን
0: ታንከናን ዱኮ ጀኸል
1: ታንከ ታኩማ
0: ጀኸል ማን ዱዱም ባይ ግሮሲ ስላዱ ማጃይ ደታይ